ነው ማይቆርጠው እስቲ አስረዳኝ ነገር አይለወቀው ልቤ ለአንተ ምነው ማይቆርጠው ልቤ ለአንተ ምነው ማይቆርጠው ልቤ ለአንተ ምነው